통료산에 돈다슨 흥흐뭇은 도물은 타그누도네 시문 짝덤배가 원소디 젤라젤라기지 경스하이근 우석시집엔 아린달단 설본센 구이토다된 어울제가 느그무신 도물지 동료샤리 집에 나시 도불스도 대봐 에허이 뭐 은무른 벌벌 나무훈 옷갈테 미네 엉스 벌벌 튀는 바토 엉스 돌단 에허이 왜 두어버들 갔을 다고 비 새벽에 여부시 텔회근 동료샤리 집에 자 동불시 텔회 봐 은 엉스 벌벌 설부러 설북 임비시야 마신 엉서 견이 우헌에 돈다 아스테 어르그너른 타그너른 유광스 적서봐 동료산 세력이 덧벌갔자 아다 머리내 돈 훌쩍은 돌단 단에 우극 못너 야죽신 성세자세 엉어슬부는 최송샤태 달든 이내가 되젠 동물이긴 다그 시흐디 안나고 신이 아마를 빚누구요 여보시바 신이 엉신의 신 운분 거신의 혼돈의 험조와 바르게 회의다. 동료산 지훈어리는 어딜젠. 비 흐디 암낙는 험조기 단절과 다 어부리어 못해도 더러위숫 원세대쇠 알루송과 마호기 도라 딜젠 도르그네시죠. 알탐은 서서를 벌기기 벌불 동물이기 흔다긋 흩노티기 도샤급 노트 다트 등등디 히슨 바가 해나스 노티 아르브 노트 알티게 실주고 마후네 실주스 알티게 우저 동료샤니 네가 되지베 비 미베르베 이미 더고 무디헨 아빈 볼볼 분등 위스고 쇠송을 젠 바네 실주 바스네 아르브 노트 알데 실주 마후문 달튼 허일가라란들 저슬리 히니서 동료샤니 네가 되지 신의 은벌을 미니 누든지 헌두직 토야 바삼나그보 헤눔네 애실죽서를 배갓 저놓옷 으드멍이기 애실죽보 바를 배들리기 들고수 도물랑샤호 발제 흘지르가기 실해누수 통료산 이제 가르괴 두신도문 시르그네 아무시 이때 혼덕이 더제가비 머디헨 아빈벌을 다니기 접어가지고인 바삼나 돈다슨 도불제슨 청사 이었다고 나를 했잖아 허수네 옥시가 허수네 옥시가 엠번 대가로를 발시기나 元雪 우시은 해라 엘바베스 누두덤 북북디인 옥시가 부이민이 이스탐시에 엠드르볼 발시기니 어디요고 제일라 바가바가 하나를 워틀리에 먹기로서도 마호 눈내는 음식을 가지 통머리가 나가오시오 역시로 두신텀 흐르보이건 화옥식도 벌을 유건이듯 지울려오긴 헐게 대비했습니다 우시언헤라가 고인들샤가 통리우산 흘집에나 우시언이니 벗뜨고 벌을 오스네가질 잠이기 도대잼 들어와 비응이 유름득이 났딘 소희 우셔지발 야도 두둑이 헤리지발나 역시르기 우셔드고 바로 이르듬신 가지비 흐르가 잘힘 보쇼 다 우쾌 바로 다 세상서 미니왕시 다 응이랑셔를 봤제노 미니랑시 우르근나란 바로 고생하일잔 우르타야란 바로 제른 두르빈잔 도션 두신느글승 한긴 더 탈든 벌벌 고르분 저 젠두르분 풍산태 주벌 으르굴 오르락시 야밭 보로갈 으르굴 불 해산한 오라 으르굴 화 벌벌 탁 그틀 적슨 은무름 무거수 대분자 율루 울금지 훌우배 무른 돌단 흐르바 다 으던 해를불 비 도셔는 토네가나 그치 흘해누듯 부긋부긋들은 산들아 오르토 승으로 살찌가라 에
Лүгийгий сангсаады чэнгсэ хайи мэнгдуура Тэгри тэгригий дэй тэгурс нөөн бэлэвни Тонглиу шандага урсио дэгэ болгул Бэгди шанаадуя бүл дошон тонгаады Шуэсунг шанаасэн хэнжуэна Тонгургэна чи бүтхий маныг ашигдуула. Өнөөрөн шинэ амарыр бидн тушаая. Хэдэй амнаа гэвэл төдий үгийөх кейн үйсүүд тонглий үшаан хэлжээн би үн төөсий мэнэй хагас бүнэгийн аван. Шуэсүн болноо гэж жөвшөөрсэн тулдан тонглий үшаан сээ өрөхши оңшийгий яболба. Өнөөш Yafsar bega chubudurun tolhin uysud Haftusigi bolodiji Neg negar haftusnaas bojgahin uysud Thongli ushanni i thubruj bega chengsi hai Ohtin utluwaan Thongli ushan heljbeen Chirgin sanmo Oda negata angosh hubandur tolje Uvriyo bohay ukhirz Uwe uwe Bi osi ujil oksar dotros Холог өргөж нүдөр өжөөд. Үрши өдөг болбола, оңшиндөөр авжгар хэлээ, ахши авжгарж болсый имі авашиж хүрэг ажыр тэлв хэлээ нэг тэбз болохуэйда. Эхлийшин хэджумдон хэрвул яах кейн үсүүд, тонглий үшэн арга босу, дондасын төмөрө тэхвээлээ имшин. Үндин босыж, чэнгсы хайнэ, дондасын төмөрөжэ, хатсэнэ дэгүр, нүгүнэгүр алхсар бэгад хүрэг ачээр дүр хүржинүүү. Ча, ода дошон хүлэн тэлбаг, үгээ бас гос бэсар багад, хүлэн этрад, охтэн дэрхгүй, хүй хүрэг ажэр гаржиржэ, чи хүлэрэн төмдөр жүшхүй мэйо. Хүлэн дошон тонгагад, төмдөрөөд үжэхгэлэ, үнэрэн хүрэг ажэр тултан бэжэ, Би осын дотор явсаар байгаа дурвалжаад бөлжөнгөө савж өнөнгө өдлээн. Би хүлөө нэг лавду хүн жохсоад хийг. Тонглий үшандаа жохсто. Чэнгсэ хай. Хоэр үлөөр лав лавд хүн жохснээс үлөөр. Исэн үл арм барсаар хэхэдл тэвэрэж. Хулгагий бэрхуа. Эл чагий хүлөө наа гэж. Хоэр гартээгээ наруула төвөрөө тэхгүйлээ шуу. Үж байтл. Mahut here, yeah, Wanghan Arabi. Dum dum man, Hurjis Tong Liu Shalini. Uhadam, Sandayo Sari, Tilera Dwaila Shu. Tong Liu Shani Wim Gunner. Shatted Aldea Vashish, Umutalda, Soft Kino is to Tong Liu Shan, Humsuri, Nulbosras. Deh. Хэдибар энэ үдэр тадан намаги бержаба шиитхэнэ гэдэг болгош. Миний үшоги аху дүү бэх билээ. Өрхэгүй таны өдмөн. Амус юллянгий шин уосны дотар тунага хүүний дээна гэж бержи бэтл. Гэнүтээ уосны дотарас нэгэн сагаар мэртээ хүмэн. Мүгэн чаган хоёг дуулгий юмсэж мөрнэ чүхвэ дүрийг анжлэд ех дуугарий хэсхэрж ханаж бээй шүү. Дээ! Там улсин үшуулгийг үд миний ахийгий тэлхуэ болбол мүгэн бүргэж

хөдөлгөөний очис юм чагаад. Өнөөдөр төргөн тэлбэлэн тэлб хөмөө хийв үсүүд чаа гэж хүлээж авлаа. Ян хуугүн яд үлэг толдаан хэлж үшөөснээ төдийгөрэн хэжүгийн талдаан суулгаач нэгэн чагийн хөрм дасты шанганаба. Шэлдө чөл чагааны юмсэжи. 元帅人们呢，要拉天边呢。少数呢，火钱的里，而且个白银土一些阿萨巴说，明年十克里贵起不嘞？元帅，三五千的不跟那阿苏个特里样好不跟黑着呢？比火跟呢还要钱的里，完了不？不因我们是呢，苏罗和努特，黑太日家个，苏摩尔和努特。 우브링 우르근은 문올네 어문능을 아바시 잡술바. 현다 소지베나 아브스베노 키르위소 양호브근 하벤다 하름위순을 논달데 지베가 실준세야들라 아스관세네 해주일그자 느그시구에. 자 어구니 상세지 유치 현드 텔벨릉네 해주일이 조지가 한번 터거 아시기 하트에 발락세 나스 느기기 호들대 납제 혹시니 양호가 짬다고 오르지 올랭을 또르 후르 다시 흘리 양호가 문달 뱅그지 호르가 자족구인 우수 호익실구들 말토라까르가 흘리 오자사 사우순에 부이헤르나 흰살 혹시네 심우 치익태가질 벌테스네 심우 디벌

로밍 되게 바라보라 우리 살셋 아버지 임쇼 우라 얼른 넣어서 우스렁 보제 엄만 날배야 살지 우부도 딘 우여선 어떤 늑대 원소다 미니아바 바라볼 로수유그 혈힘어 아세도 우리 모임인 바라볼 로문그지 도었나 아야 여러분들이 샤마테비 젊은기전 산성비쇼 자 허일우이 살짝 우연한 안도 대가노실 로싱 성성군으로 면노선 해내는 뭐지 로밍이 너무 달든지 하이러란 가르가리 별지 까만 들어오는 줄 알지 나스진이 와서 원래 어거했라 돌쓴 우드는 뭐 알고 로싱 허일은 우드로 올때 로싱 로밍 아드워 하이를 절글 돌아왔 익 바이를 와선 돌단 쇠송 툴돌 딜바이란 로버근도 시리트 통류상거 확신 다 오단 언질염들 우크이누스 아야 비든 함축단 산동인 가지 내일 위해서는 염들지 작은 사문 홀게 대렘 조지가 한 벌슨 돌단 니금은 임란디 임신 비든 밭 니금님 배들리 딸제가 염들 시리어 그지 Тэни уходур иржэгади балбал усиги Эхлэ амс тваниги сэлвэч байн сартва чөхсөн гэдгийм гарга хийнүлэ хаан үнтэавна бага сага яду чудугийм балбал чосмэн ахвагар мэг амдэрживэва Ая луамэргэн дүтэв ашисэн толдан Хоморгын ай төргөн тарахгүй бол хөөж бөөд бүгдөрөн гүйшөжирдэ. Лошигма төржирөөд үжих хэлээ үжөөсө. Тонгли ушаны эдэртлөө ишгөт. Гажид хөвтөл явах талдаа. Ойдасхийн телевиз төргөлөө төргөл төрснүүдээр баширчээг. Тонгли ушаа нэг нэгээр хөлийнөөсө тонгли ушаа. Бөөд бүгднээс ах юм талдаа. Шэрээ нүүр нь болвэ жижэ. Хэн санаба өнөдөр төр дурсан жолгол байж. Зүрнөөсө байлан гэж басгүй юм талдаа. Бүгд бүгдэн тэ ангаргари бэлч ёгор байрлал шива. Амшин дэрхи амх сууд